0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: የመስከረም ወር 2019 ዓመተ ምህረት የመጨረሻው ዕለት የመጨረሻው ቅዳሜ ጤና ይስጥልን አድማጮቻችን። ከቦን የቀጥታ ስርጭት ስቱዲዮ እነሆ ስርጭታችን ጀመረ። አብራችሁን ቆዩ። ስርጭታችን የሚተላለፍባቸውን መስመሮች ላስታውሳችሁ። በሳተላይት ላይ እንገኛለን። በኢትዮሳት በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ትራንስፖንደሩ MEH 01 ወይም ደግሞ በEAH 01 ላይ ይገኛል። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ በተባለው መተግበሪያ ላይ እንገኛለን። እንዲሁም በሌሎች የማህበራዊ መገናኛ ገጾቻችን በቀጥታ ስርጭታችንን ታገኛላችሁ። በቴሌግራም፣ በዩቲዩብ እንዲሁም ቀጥታ ስርጭታችን በፌስቡክም ጭምር ማለት ነው። ስርጭታችን በቀጥታ ሲተላለፍ ታገኛላችሁ። አስተያየት፣ ሐሳብ፣ ጥቆማ፣ መረጃ ሁሉ ልታቀብሉን ትችላላችሁ። የዓለም ዜናን በማስቀደም የሚጀምረው የዕለቱ ስርጭታችን በማስከተልም ለዕለቱ የተሰናዱ ዘገባዎችን ያስደምጣል። የአድማጮች ማህደርና የትኩረት በአፍሪካ ዝግጅቶቻችንም መደበኛ ሰዓታቸውን ጠብቀው ይስተናግዳሉ። የዕለቱ የትኩረት በአፍሪካ ዝግጅታችን ግጭት ያልተለያት የደቡብ ሱዳንን የወቅቱን በተለይ ደግሞ ለምርጫ እያደረገች ያለውን ዝግጅትና በግጭቶች ውስጥ እያለፈችበት ያለውን አስቸጋሪ ሁኔታ ነው የሚዳስሰው። ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔር፣ ስርጭቱን በመምራት ደግሞ ኔታ ምራድ ዲንሳ አብረን እንቆያለን። አሁን ዜና እናስቀድም። ዮሐንስ መቀጠል ትችላለህ።
0: የዲደብሊው ዜና።
2: ሰላም ጤና ስጥልን ውድ አድማጮች፣ በእያላችሁበት እንደምን አመሻችሁ እንደምን ዋላችሁ። ዜና እናሰማለን። ኢትዮጵያ በኤርትራ ላይ ራስን የመከላከል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አሳወቀች። ኢትዮጵያ ትላንት አርብ ለጸጥታ ጥበቃ ምክር ቤት ባስገባችው ደብዳቤ ኤርትራ ወታደሮቿን ድንበር አቋርጣ በማስገባት የሰሜን ኢትዮጵያ አካባቢዎችን በመያዝ ከሳለች። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተጽፎ ለምክር ቤቱ የቀረበው ደብዳቤ የተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሠረት ኢትዮጵያ ራስን የመከላከል መብት እንዳላት ጠቅሷል። የኤርትራ መንግስት በፊናው ማምሻውን ባወጣው መግለጫ የኢትዮጵያ ክስ ጦርነት ለማወጅ የታለመ በማለት ገልጾታል። የኤርትራ የውጭ ጉዳይ ሚኒስቴር ለጸጥታው ጥበቃ ምክር ቤት ዛሬ በላከው ደብዳቤ ምክር ቤቱ ጣልቃ እንዲገባም ጠይቋል። የኤርትራ ወታደሮች በምዕራብና ምስራቃዊ የትግራይ ዞኖች እየተንቀሳቀሱ እንደሆነ አንድ የአይን እማኝ ለዶቼ ቬለ አረጋገጡ። የአይን እማኙ እንዳሉት የኤርትራ ጦር በተቆጣጠረባቸው አካባቢዎች የሚኖረው ሕዝብ የኢትዮጵያ መከላከያ ሰራዊት ወዳለባቸው አካባቢዎች እየተፈናቀለ ነው። የአይን እማኙ የኤርትራ ወታደሮች በዛሬው ዕለት አዲ ሀገራይና አዲ ነብሪድ በተባሉ ከተሞች መሃል በሚገኝ ዛግር በተባለ ቦታ ከነከባድ መሳሪያዎቻቸው እንደተመለከቱ ለዶቼ ቬለ አረጋግጠዋል። የኢትዮጵያ መከላከያ ሰራዊትና የትግራይ የሰላም ኃይል የአዲግራት ከተማና እንዳስላሰ ሽረ መቆጣጠራቸው ታውቋል። የአካባቢው ነዋሪዎችን ጠቅሶ ሮይተርስ የዜና ወኪል እንደዘገበው በሁለቱም ከተሞች ነጻ የወጡት በትላንትናው ዕለት ነው። በትግራይ ምስራቃዊ ዞን የምትገኘው የሐውዜን ከተማና በትግራይ ማዕከላዊ ዞን እምባሰነቲ ወረዳ ዋና ከተማ የሆነችው ነበለት ከተማን በፌዴራል የመከላከያ ሰራዊትና በትግራይ የሰላም ኃይሎች ቁጥጥር ስር መሆናቸውን ታውቋል። በአስመራ የሚገኘው የዩናይትድ ስቴትስ ኤምባሲ በሀገሪቱ የሚገኙ ዜጎች አስፈላጊው ጥንቃቄ ማድረግ እንዳለባቸው አሳሰበም። የኤርትራ ባለሥልጣናት በኤምባሲው ሠራተኞች ላይ የእንቅስቃሴ ገደብ በመጣላቸው ለዜጎቹ የሚሰጠው አገልግሎት ውሱን መሆኑንም ገልጿል። በሱዳን የኢትዮጵያ ድንበር አቅራቢያ በሚገኝ አንድ ቦታ በተፈጸመ የድሮን ጥቃት ቢያንስ 40 ሰላማዊ ሰዎች መገደላቸውን ታውቋል። ከሞቱት ውስጥ ሕፃናት ይገኙበታል ተብሏል። ዜና በዝርዝር። ኢትዮጵያ በኤርትራ ላይ ራስን የመከላከል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አሳወቀች። ኢትዮጵያ ትላንት አርብ ለጸጥታ ጥበቃ ምክር ቤት ባስገባችው ደብዳቤ ኤርትራ ወታደሮቿን ድንበር አቋርጣ በማስገባትና የሰሜን ኢትዮጵያ አካባቢ በመያዝ ከሳለች። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተጽፎ ትላንት አርብ ለምክር ቤቱ የቀረበው ደብዳቤ የተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሠረት ኢትዮጵያ ራሳን የመከላከል መብት እንዳላት ጠቅሷል። ነገር ግን በደብዳቤው ኢትዮጵያ ምን አይነት እርምጃ እየወሰደች እንደሆነ በዝርዝር አላስረዱም። አሶሺየትድ ፕሬስ አገኘሁት ያለው ደብዳቤ እንደሚለው ኤርትራ በቅርብ ሳምንታት የእግረኛና የሜካናይዝድ ጦር ክፍለ ጦሮቿን አሰማርታለች። እንዲሁም አማጽያንን በመደገፍ በገንዘብ በመርዳት በማስታጠቅና በመምራት ከሷል። እንዲያም ሆኖ ግን ደብዳቤው የተያዙትን አከባቢዎች በስም ከመግለጽ ወይም ለቀረቡት ክሶች ማስረጃ ከማቅረብ ተቆጥቧል። ኢትዮጵያ ኤርትራ ኃይሏን እንድታስወጣ በተደጋጋሚ መጠየቋን ጌዲዮን በደብዳቤያቸው አስፍረዋል። አሶሺየትድ ፕሬስ ግን የቀረቡትን ክሶች በተናጥል ማረጋገጥ አልቻልኩም ነው ያለው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት ኢትዮጵያ ወደ ቀይ ባህር መውጫ ለመግባት የምታደርገውን ጥያቄ በመጥቀስ በኤርትራ ላይ ትንኮሳ እያካሄደች ነው ሲሉ ከሷል። ይህ በእንዲህ እንዳለ ኤርትራ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኢትዮጵያ ላይ ተጽዕኖ ሊያሳድር የሚችል እርምጃ እንዲወስድ ጠይቃለች። ኤርትራ ለጸጥታ ጥበቃ ምክር ቤት በላከችው ደብዳቤ የኢትዮጵያ መንግስት ኤርትራ ግዛቴን ወራለች ሲል ያቀረበው ክስ የጦርነት አዋጅ ብለዋለች። የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ በደብዳቤያቸው የኢትዮጵያ ክስ በኤርትራ ላይ ጦርነት ለማካሄድ ያላትን እቅድ ያመለክታል ካል በኋላ የተባበሩት መንግስታት ድርጅት ጣልቃ እንዲገባ መጠየቃቸውን ሮይተርስ ዜና ወኪል ማምሻውን ዘግቧል። የኤርትራ ወታደሮች በምዕራብና ምስራቃዊ የትግራይ ዞኖች እየተንቀሳቀሱ እንደሆነ አንድ የአይን እማኝ ለዶቼ ቬለ አረጋገጡ። የአይን እማኙ እንዳሉት የኤርትራ ጦር በተቆጣጠረባቸው አካባቢዎች የሚኖረው ህዝብ የኢትዮጵያ መከላከያ ሰራዊት ወዳለባቸው አካባቢዎች እየተፈናቀለ ነው። ስማቸው እንዲጠቀስ ያልፈለጉ በሸራሮ አካባቢ ይኖሩ የነበሩና አሁን የኤርትራ ወታደሮች ወደ አካባቢው መግባታቸውን ተከትሎ ከአካባቢው መፈናቀላቸውን የገለጹልን የአይን እማኝ የኤርትራ ወታደሮች በዛሬው ዕለት አድሃግራይና አድነብሪድ ከተማ በተባሉ ከተሞች መካከል በሚገኝ ዛግር በተባለ ቦታ ከነከባድ መሳሪያዎቻቸው እንደተመለከቱ ተናግሯል።
3: ዛሬ ራሱ 4 ሰዓት ዛሬ 30 ቀን በኢትዮጵያ አቆጣጠር መስከረም 30 አለ ከነምሉ መሳሪያው ነው እዛ የሚገኘው። ለምሳሌ ዛሬ 4 ሰዓት ያየሁት በአድሃገራይና በአድነብሪት መካከል የምትገኘው ዛግር ተብላ በምትታወቀው ከተማ ከነምሉ ሰራዊቱ ከነምሉ ትጥቁ ከነምሉ መሳሪያው እዛ ይገኛል።
2: በትግራይ ምስራቃዊ ዞን ደግሞ አዲግራትን አቋርጠው ወደ አዳጋ ሐሙስ ዘልቀው የነበሩ ኤርትራ ወታደሮች በኢትዮጵያ አየር ኃይል በደረሰባቸው የድሮን ጥቃት ከአዲግራት ከተማ 5 ኪሎ ሜትር ርቀት ወደምትገኘው ፋጽ አካባቢ ቀርሰበር በሚባል ቦታ በመመለስ ምሽግ እየቆፈሩ እንደሆነ ከቤተሰቦቻቸው መስማታቸውንም አክለዋል።
3: በስልክ እንዳረጋገጥኩት ከሆነ በፋጽ አካባቢ ቀርሰበር ተብሎ በመታወቅ አካባቢ ከነምሉ መድፉ ከነምሉ አጽዋ ከነምሉ ትጥቁ ይገኛል። እንዲያም ምሽግ ቆፍሮ በተጠባበቅ ለኢትዮጵያ ሰራዊት ለመውጋት ዝግጁ እንደሆነ አረጋግጠናል። አለ ከነምሉ የኤርትራ ሰራዊት ሙሉ አቅሙ ኢትዮጵያ ውስጥ እንዳለ በአይኔም አይቻለሁ። ደውዬም ያረጋግጥኩት አለ።
2: የኤርትራ ወታደሮች ከሚንቀሳቀሱባቸው አካባቢዎች የሚኖር ህዝብ ወታደሮቹ ከዚህ ቀደም አደረሱት ያሉት ጭፍጨፋ በመስጋት የኢትዮጵያ መከላከያ ሰራዊትና የትግራይ የሰላም ኃይል ወደ ተቆጣጠሯቸው አካባቢዎች እየተፈናቀለ እንደሆነም አክሏል። የኤርትራ ወታደሮች የኢትዮጵያን ድንበር ዘልቀው ስለመግባታቸው ወደ ኤርትራው የማስታወቂያ ሚኒስትርና የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ስልክ ብንደውልም ስልካቸው ባለማንሳታቸው ሐሳባቸውን ማካተት አልቻልንም። የኢትዮጵያ መከላከያ ሰራዊትና የትግራይ የሰላም ኃይል አዲግራት ከተማንና እንዳስላሰ ሽረን መቆጣጠራቸው ታውቋል። የአካባቢው ነዋሪዎች ጠቅሶ ሮይተርስ የዜና ወኪል እንደዘገበው ሁለቱም ከተሞች ነጻ የወጡት በትላንትና ዕለት ነው። አዲግራት ከተማን አቋርጠው ዕዳጋ ሐሙስ ደርሰው የነበሩ ኤርትራ ወታደሮች በኢትዮጵያ ኃይሎች ተገፍትረው ወደ ድንበር ከተማ ማፈግፈጋቸው የዜና ወኪሉ ጠቅሷል። የዜና ወኪሉ የኢትዮጵያ መንግሥት ባለሥልጣናት አግኝቶ ለማነጋገር ያደረገው ሙከራ እንዳልተሳካለትም ገልጸዋል። ስማቸው እንዲጠቀስ ያልፈለጉ አንድ የትግራይ ሰላም ኃይል ባለሥልጣን በበኩላቸው በትግራይ ምስራቃዊ ዞን የምትገኘው የሐውዜን ከተማና በትግራይ ማዕከላዊ ዞን የኤምባሰኔቲ ዋና ወረዳ ዋና ከተማ የሆነችው ነበለት በፌዴራል የመከላከያ ሰራዊትና በትግራይ የሰላም ኃይሎች ቁጥጥር ስር መሆናቸውን ገልጸዋል። ዶቼ ቬለ ዜናውን ከገለልተኛ ምንጭ ማረጋገጥ አልቻለም። አድማጮች የምትከታተሉት ዶቼ ቬለን ነው። የኢትዮጵያ አየር መንገድ ሰራተኞችን የጫነ አውሮፕላን ዛሬ መቀለ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ መግባቱን ምንጮቻችን ገለጹ። የመቀለ ከተማ ነዋሪ የሆኑት አቶ ደስታ አምባዬ ለዶቼ ቬለ እንደገለጹት አውሮፕላኗ ዛሬ 7 ሰዓት አካባቢ በመቀለ ሰማይ ስትቋርጥ ሁለት አይነት ስሜቶች ተንጸባርቋል። አብዛኛው የኢትዮጵያ አየር መንገድ አውሮፕላን መሆኑን ያረጋገጠ ነዋሪ የበረራው መጀመር አብሳሪ ድምጽ አድርጎ በማሰብ ደስታውን ሲገልጽ፣ በህፃናትና አንዳንድ እናቶች ደግሞ ድሮን መስለዋቸው የመደናገጥ ስሜት እንደፈጠረ እንዲሁ ያይንም አንገልጸውልናል። ዛሬ መቀለ የገባቸው የኢትዮጵያ አየር መንገድ አውሮፕላን የአየር መንገዱ የቴክኒክና ሌሎች ሰራተኞችን የጫነች እንደሆነ ከምንጮቻችን ለመረዳት ችለናል። የኢትዮጵያ አየር መንገድ ትላንት አርብ ባወጣው መግለጫ ተቋርጦ የነበረው የአዲስ አበባ መቀለ በረራ ነገ እሁድ እንደሚጀምር ማስታወቁ ይታወሳል። በአስመራ የሚገኝ የዩናይትድ ስቴትስ ኤምባሲ በሀገሪቱ የሚገኙ ዜጎች አስፈላጊ ጥንቃቄ ማድረግ እንዳለባቸው አሳሰበም። የኤርትራ ባለስልጣናት በኤምባሲው ሰራተኞች ላይ የእንቅስቃሴ ገደብ በመጣላቸው ለዜጎቹ የሚሰጠው አገልግሎት ውስን መሆኑንም ገልጿል። ኤምባሲው ዛሬ ባሰራጨው መግለጫ ኤርትራ ጥምር ዜግነት የማትፈቅድ በመሆኗ አሜሪካዊ ዜግነት ያላቸው ትውልድ ኤርትራውያን ከሀገር እንዳይወጡ የመከልከል አስገዳጅ ወታደራዊ አገልግሎትን ጨምሮ ለበርካታ ችግሮች ሊጋለጡ እንደሚችሉ ስጋቱን ገልጿል። የኤምባሲው ሰራተኞች ከአስመራ ከ25 ኪሎ ሜትር በላይ ርቀው እንዳይወጡ በኤርትራ ባለስልጣናት መከልከላቸውን የገለጸው ኤምባሲው በዚህ ምክንያት ለዜጎቹ የሚሰጠው አገልግሎት ውስን መሆኑን ገልጿል። በሱዳን የኢትዮጵያ ድንበር አቅራቢያ በተፈጸመ የድሮን ጥቃት ቢያንስ 40 ሰላማዊ ሰዎች መገደላቸውን የሕክምና ምንጮች ገለጹ። ከሞቱት ውስጥ ሕፃናት ይገኙባቸዋል። የድሮን ጥቃቱ የተፈጸመው በብሉ ናይል ዞን በኢትዮጵያ ድንበር አካባቢ በምትገኝ አቡሻንዲ በተባለ መንደር ነው። ጥቃቱ የተፈጸመው በፈጥኖ ድራሽ ኃይል መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች መስሪያ ቤት ጥቃቱን እጅግ አስደንጋጭ ብሎታል። በሱዳን እንደ ጉርጉሳን አቆጣጠር ከ2023 ጀምሮ እየተካሄደ ባለው የእርስ በርስ ጦርነት ከ150 ሺህ በላይ ሰዎች መገደላቸውንና በሚሊዮን የሚቆጠሩ ደግሞ መፈናቀል መሰደዳቸውን መረጃዎች አመልክታሉ። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ከማጠቃለል በፊት ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። ኢትዮጵያ በኤርትራ ላይ ራስን የመከላከል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አስታወቀች። የኤርትራ የውጭ ጉዳይ ሚኒስቴር ለጸጥታ ጥበቃ ምክር ቤት ዛሬ በጻፉት ደብዳቤ ደግሞ ኢትዮጵያ ኤርትራን ለመውረር እንደፈለገች ጠቅሶ ምክር ቤቱ ጣልቃ እንዲገባ ጠይቋል። የኤርትራ ወታደሮች በምዕራብና ምስራቃዊ የትግራይ ዞኖች እየተንቀሳቀሱ እንደሆነ አንድ የአይን እማኝ ለዶቼ ቬለ አረጋገጡ። የኢትዮጵያ የመከላከያ ሰራዊትና የትግራይ የሰላም ኃይል የአዲግራት ከተማና እንዳስላሴ ሽረን መቆጣጠራቸው የአካባቢው ነዋሪዎች ጠቅሶ ሮይተርስ የዜና ወኪል እንደዘግቧል። በአስመራ የሚገኘው የዩናይትድ ስቴትስ ኤምባሲ በሀገሪቱ የሚገኙ ዜጎች አስፈላጊ ጥንቃቄ ማድረግ እንዳለባቸው አሳሰበም። በኤርትራ ባለሥልጣናት በኤምባሲው ሠራተኞች ላይ የእንቅስቃሴ ገደብ በመጣላቸው ለዜጎች የሚሰጠው አገልግሎት ውስን መሆኑንም ገልጿል። በሱዳን የኢትዮጵያ ድንበር አቅራቢያ በተፈጸመ የድሮን ጥቃት ቢያንስ 40 ሰላማዊ ሰዎች መገደላቸው የሕክምና ምንጮች ገለጹ። ከሞቱት ውስጥ ሕፃናት ይገኙባቸዋል። ውድ አድማጮች፣ ዜናው በዚሁ አበቃ።
1: ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔር እናመሰግናለሁ። ዮሐንስ፣ በዜናዎቹ በተለይ በሰሜን ኢትዮጵያ ወቅታዊ ጉዳዮች ላይ ነው በስፋት ትኩረት ያደረገው። ከቆይታ በኋላ ምናልባት አዳዲስ ጉዳዮች ካሉ ተጨማሪ መረጃዎችን ይዞ እዚህ ስቱዲዮ መጥቶ የሚያጋራን ነው የሚሆነው። ዮሐንስ፣ እናመሰግናለሁ። አድማጮች፣ በተከታይነት ደግሞ ለዝርዝር ወዳቆየናቸው ዘገባዎቻችን ነው የምናሸጋግራችሁ። ከአዲስ አበባ የደረሱን ዘገባዎች አሉ። ቀዳሚው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በሰሜን ኢትዮጵያ ሶስት ክልሎች ዳግም የተቀሰቀሰው ግጭት በእጅጉ እንዳሳሰባቸው አስታውቀዋል። ጉተሬሽ በቃል አቀባያቸው በኩል እንዳሉት ሀገራት ፍጥጫውን ለማርገብና ግጭቱን ሊያባብስ ከሚችል ከማንኛውም እርምጃ መቆጠብ እንዳለባቸው ነው። ስዩም ጌቱ ተጨማሪ ዘገባ አለው።
4: በሰሜን ኢትዮጵያ ተከሰከሰውን ጦርነት ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ትናንት አርብ በቃለ አቀባያቸው በኩል ባወጡት መግለጫ በሰሜን ኢትዮጵያ 3 ክልሎች ዳግም የተከሰከሰው ግጭት በእጅጉ እንዳሳሰባቸው ገልጸዋል። ዋና ጸሐፊው ጦርነቱ የቀጠናው መረጋጋት የበለጠ የሚያዳክም አደጋ የደቀነ ነው ሲሉም በማስጠንቀቅ የኤርትራ ኃይሎች ኢትዮጵያ መግባታቸውን የሚገልጹ ሪፖርቶች መሰማታቸው አሳሳቢ ነው ብለዋል። ጉተሬስ ተጽዕኖ ያላቸው ሀገራት ፍጥጫውን ለማርገብ እና ግጭቱን ሊያባብሱ ከሚችሉ ከማንኛውም እርምጃ እንዲቆጠቡም ጥሪ አቅርበው ዓለም አቀፍ ሕግ እንዲጠበቅም ጠይቀዋል። የኤርትራ ሰራዊት በኢትዮጵያ ትግራይ ክልል መታየታቸውን በርካታ ዓለም አቀፍ መገናኛ ብዙሃን ባሳለፍነው ሮብ በስፋት ከመዘገባቸው አስቀድሞ ግብጽ፣ ኤርትራ፣ ሱዳንና ሶማሊያን አካቶ ባሳለፍነው እሁድ በግብጽ ባኖሩ ስምምነት የወታደራዊና የደህንነት ትብብር እንደሚያደርጉ ከገለጹ በኋላ ነው። ይህ የሀገራቱ እንቅስቃሴ ለኢትዮጵያና ቀጠናው ይዞ የሚመጣው መዘዝ ምን ይሆን? የታሪክ አጥኚና የፖለቲካ ተንታኝ ዶክተር እብራሂም ሙሉሸዋ እንደሚሉት ይህ የሚያስገርምም አይደለም።
5: አራቱ ሀገሮች ሳይሆኑ የግብጽ ፕሮጀክት ነው። ግብጽ የኢትዮጵያ ጥቅም ያለበት ላይ በሙሉ ተቃራኒ እንደምትቆም እናውቀዋለን። የግብጽ ዓላማ ኢትዮጵያን በሆነ መንገድ ማዳከም ነው። በምንም ይሁን በምን አንደኛው ግብጽ የምትሰራው ውክልና ጦርነት ኢትዮጵያ ላይ የማካሄድ አንዱ ዘመቻ ነው። ሁለተኛ ሶማሊያም ኤርትራም የራሳቸው የሆነ ችግር ያለባቸው ሀገሮች ነው። ኤርትራ ውስጥ ያለው መንግስት ወጣቱን በሙሉ ያሰደደ በራሱ መቆም ያልቻለ በመሆኑ ሁልጊዜ በዚህ በውክልና ጦርነት ውስጥ በመግባት ኢትዮጵያን በማዳከም የታወቀ ነው። ሶማሊያ ጥቅሟን ለማስከበር በራሷ ኢንዲፔንደንት ሆና ኃይሏን ያላሰባሰበ ሀገር ነች። እነዚህን ሀገሮች ግብጽ በተለያዩ መንገድ በተለይ የኢትዮጵያን የባህር በር በተመለከተ ኢትዮጵያ የሰውን ሀገር ሉዓላዊነት የሚጋፋ መሆኑን አድርጎ በማቅረብ እነዚህን ሀገሮች አስተባስባ ግብጽ ኢትዮጵያ ላይ አካሄድ ለምትፈልገው እርምጃ አንድ መንገድ አድርጌ ነው ማየው። ለመግለጫ የሚያልፍ አይመስለኝም።
4: ኢትዮጵያ ምንድን ነው ማድረግ ያለባት? ምን አይነት ምላሽ መስጠት አለባት?
5: ኦልሬዲ ምላሹ ኢትዮጵያ እያደረገች ነው ባይ ነኝ። ምንጊዜም ለግብጽ ፕሮጀክት መልስ መስጠት የለባትም። ፕሮአክቲቭ ነው መሆን ያለባት። ታችን ያሉትን ግጭቶች መፍታት፣ በብሔራዊ ጥቅሞቻችን ላይ በአንድ ላይ መሰባሰብ፣ ጠንካራ መንግስት ድነታችን የምናጠናክርበት መንገድ እንዲኖር ነው ትልቁ ነገር።
4: ይህ በእንዲህ እንዳለ በሰሜን ኢትዮጵያ በሀገረሸው ጦርነት የዓለም አቀፉ ማህበረሰብ ስጋቱን በሚገልጽበት በአሁኑ ወቅት የተባበሩት መንግስታት የረድኤት ድርጅቶች ትግራይ ክልል ውስጥ መግባት መጀመራቸው እየተገለጸ ይገኛል። የተመድ ዋና ጸሐፊ ቃል አቀባይ ስቴቫን ዱጃሪች እንዳሉትም
6: Meanwhile on the ground our humanitarian partners tell us that some modest but positive developments
4: በኢትዮጵያ አሁን ላይ የተሰማው መልካሙ ነገር የተወሰኑ የርዳታ አቅርቦቶች ትግራይ ክልል መግባት መጀመራቸው ነው። በግጭት የተጎዱ የተወሰኑ ማህበረሰብ የምግብ እርዳታ ተቀብለዋል። የባንኮች ወደ ስራ መመለስም መልካም ነገር ነው። የተባበሩት መንግስታት ድርጅት አጋር ድርጅቶች በዝርፊያ የተራቆቱ ማጠራቀሚያዎቹን ለመተካት ተጨማሪ እርዳታዎችን ለመላክ ዝግጁ ናቸው። ምንም እንኳን ለውጥ ቢኖርም አሁንም ፈተናዎች ግን አሉ። በጦር ግንባሮች ካለው የጸጥታ ስጋት በተጨማሪ ዝርፊያ፣ የጥሬ ገንዘብ እጥረት ከፈተናዎቹ መሃል ናቸው። አሁንም የተባበሩት መንግስታት ድርጅት ማንም ይሁን ማን ለአስቸኳይ እርዳታ ክፍት መሆን ያስፈልጋል።
6: Delivery of humanitarian goods wherever it is needed.
4: ዶቼ ቬለ

0: አማራጭ እንደሌላት በመግለጽ የተባበሩት መንግስታት ያለውን ሁኔታ እንዲገነዘብ መጠየቋን ተከትሎም ኤርትራው ማስታወቂያ ሚኒስትር የማነ ገብረአብ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ኤርትራ ኢትዮጵያ ትንኮሳዎችን ስትፈጽም ታግሳ መቆየቷን በመግለጽ ኢትዮጵያ ያቀረበችውን ክስ አጣጥለዋል።
1: ስዩም ጌቱ ነበር ዘገባውን ያስደመጠን። በተከታይነት ደግሞ እዚያው ከአዲስ አበባ ይደረሰን ዘገባ ነው። የኢትዮጵያ መከላከያ ሰራዊትን ጨምሮ ህወሓት፣ ፋኖና የኦሮሞ ነጻነት ሰራዊት ህጻናትን ለውትድርና እንደሚመለምሉና እንደሚያሰልፉ ታማኒ ዘገባዎች መኖራቸውን አሜሪካ አስታውቃለች። አሜሪካ ይህንን ያለችው ስለ ህገ ወጥ የሰዎች ዝውውር በየአመቱ በምታወጣው ሪፖርት ኢትዮጵያን በሚመለከት የዚህኛው አመት ዘገባ ላይ ነው። የኢትዮጵያ መንግስት ህገ ወጥ የሰዎች ዝውውርን ለማስወገድ ዝቅተኛውን መስፈርት ሙሉ በሙሉ አላሟላም ያለችው አሜሪካ ከፍተኛ ጥረት ግን እየተደረገ ስለመሆኑ ተጠቅሷል። መንግስት እየጨመረ የመጣ የተባለ ጥረት በማድረግ ላይ ቢሆንም ሀገሪቱ በዚህ ረገድ አምና በነበረችበት ደረጃ 2 ላይ ናት ብሏል። ሰለሞን ሙጬ ዝርዝር ዘገባ አለው።
2: የዩናይትድ ስቴትስ መንግስት በየአመቱ ህገወጥ የሰዎች ዝውውርን ለማስወገድ የሚደረግ የየሀገራትን ጥረትን በተመለከተው ዝርዝር ዘገባው የኢትዮጵያ መንግስት ችግሩን ለማስወገድ ዝቅተኛውን መስፈርት ሙሉ በሙሉ አለማሟላቱን ገልጿል። ሆኖም ከፍተኛ ጥረት ስለመደረጉ ጠቅሷል። መንግስት ከቀደመው ጊዜ ጋር ሲነጻጸር በአጠቃላይ የጨመረ የመጣ ጥረት አሳይቷል ቢባልም ግን ደረጃው አሁንም በነበረበት 2 ላይ ሆኗል። የህገወጥ የሰዎች ዝውውር ተጎጂዎችን መለየት፣ የሰራተኞች ፍልሰትን ለመቆጣጠር ጣጣር የሥራ ቦርድን ማቋቋም እንዲሁም ለህገወጥ የሰዎች ዝውውር ተጎጂዎች እርዳታና ወደ ሀገራቸው ለመመለስ የሚያስችል የገንዘብ ክምችት መጨመርን ተደረጉ በተባሉ ጥረቶች ማሳያ ሆነው ቀርበዋል። ይህ ጉዳዩን የተመለከተው የአሜሪካ ሪፖርት ኢትዮጵያ ውስጥ ታጣቂ ቡድኖችን ጨምሮ በትጥቅ ግጭት ውጊያ ላይ የሚገኙትን የሀገር መከላከያ ሰራዊት፣ ህወሓት፣ ፋኖና የኦሮሞ ነጻነት ሰራዊት ህጻናትን ለውትድርና ከመመልመል ባለፈ በጦር ግንባር እንደሚያሰልፉ ጭምር ተአማኒነት ያላቸው ሪፖርቶች ስለመኖራቸው ገልጸዋል። ህወሓት እድሜያቸው ከ18 ዓመት በታች የሆኑ ልጆችን ሳይቀር በግዳጅ ለወታደራዊ ዓላማ እየመለመለ መሆኑ ተደጋግሞ የቀረበበትን ክስ ከዚህ ቀደም ውድቅ ማድረጉ ይታወሳል። በዚህ ጉዳይ ላይ የኢትዮጵያ መንግስት ለዚህ ምላሽ ባይሰጥም ብሔራዊው የሰብአዊ መብቶች ኮሚሽን ትናንት በሰጠው መግለጫ ግን የግዳጅ ምልመላ የለም ሲሉ ዋና ኮሚሽነር ብርሃኑ አዴሎ ገልጸው ነበር።
3: ጉዳዩን ስናጣራ መከላከያ የሚመለምልበት የራሱ የምልመላ ስርዓት አለ። ከዚህ ስርዓት ውጭ ያደረገው ምልመላ መኖሩን ለማረጋገጥ አልቻልንም። ቬሪፋይ እናደርጋለን ከተለያዩ ምንጮች። እስካሁን ታንጀብል የሆነ የደረሰን ትሪያንጉሌት ያደረግነው መረጃ የለም።
2: የአሜሪካ መንግስት ሪፖርት እንደሚለው የኢትዮጵያ መንግስት በየአመቱ ጥቂት ህገወጥ የሰዎች ዝውውር ጉዳዮችን መርምሯል፣ ክስ አቅርቧል፣ እንዲሁም ጥፋተኛ ያደረጋቸውም አሉ። ሆኖም ተጋላጭ በሆኑ ህዝቦች መካከል ያለውን የህገወጥ የሰዎች ዝውውር አመልካቾች በበቂ ሁኔታ አላጣሩም ብሏል። ኢትዮጵያውያን በግዳጅ ስራ፣ በጎዳና ላይ ሽያጭ፣ በግዳጅ ልመና ብዝበዛ እንደሚደረግባቸውም ተመላክቷል። ወይዘሮ ህይወት ከዳም ምሳሌ የሚባልና ከስደት በተመለሱ ሰዎች የተቋቋመና በዘርፉ ላይ የሚሰራ ማህበር ስራ አስኪያጅ ናቸው።
4: በዋናነት የሚያጋጥማቸው ችግር የመጀመሪያው እንደ ሴት መደፈር ነው። ሁለተኛ የሳይኮሎጂካሊ ችግር ነው የሚገጥማቸው። ሌላኛው መልሶ መቀላቀል ላይ እዚህኛው ሀገር ውስጥ ከተመለሱ በኋላ ከዛ ይዘውት የሚመጡት የስነ ልቦና ችግር ለረጅም አመታት ነው የሚፈጁት ወደ ራሳቸው መመለስ ማለት ነው። ተያያዥ ችግሮች በጣም ይገልጸን ጨርሳቸው በጣም ብዙ አሉ። በጣም ግን በይፋ የሚታዩት ግን ሁለቱ ናቸው።
2: ህገወጥ አዘዋዋሪዎች ተጎጂዎችን ለመመልመል፣ ለመቆጣጠርና ለመበዝበዝ ከጊዜ ወደ ጊዜ የበይነ መረብ አማራጮችን እየተጠቀሙ መሆኑና ይህም የተጎጂነትን መጠኑን አብሮ ማሳደጉ ነው የተገለጸው። አቶ ዳንኤል መለሰ ንጋት ግሎባል ኢኒሽቲቭ የሚባል ድርጅት ኃላፊ ናቸው። ከአምናው ብዙም ያልተለየው ኢትዮጵያን የተመለከተው የአሜሪካ ዘገባ ለጥረቶች እውቅና የሰጠ መሆኑን ግን በወቅቱ ገልጸው ነበር።
5: በሰው የመነገድ ወንጀል መንግስት ያስቀጣቸው የህግ ኬዞች እንደገና ጉዳዩን ለመከላከል ያወጣቸው ህጎች፣ የፖለቲካል ዊሉ፣ በርካታ ነገሮች ታይተው ነው ይሄ ደረጃ የሚወጣው። በጣም ቆንጆ የሚሆነው ታየር ዋን ላይ ብንሆን ነበር፣ ሚኒመም መስፈርቶቹን ያሟሉ ሀገሮች የሚቀመጡበት ማለት ነው። ሁለተኛውም ግን መጥፎ አይደለም። ፕሮግረሱን የአሜሪካ መንግስት ሪኮግናይዝ አድርጓል ብሎ መውሰድ ይቻላል።
2: ወይዘሮ ህይወት እንዳሉት ኢትዮጵያውያን በህጋዊም ሆነ በህገ ወጥ መንገድ ለሰዎች ዝውውር የሚዳረጉባቸው ጥናት የለያቸው ጉዳዮች አንድም ኢኮኖሚ፣ በሌላ በኩል የተሻለ ኑሮና ትምህርት ፍለጋ ሲሆኑ፣ ሶስተኛው ጦርነትን ሽሽት ናቸው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: አድማጮቻችን

0: መከታተል ላይ የምትገኙት ከዶች በለም ይተላለፍላችሁን የዕለተ ቅዳሜ የቀጥታ ስርጭታችንን ነው። እንግዲህ በቀጥታ ስርጭታችን ከዘገባዎቻችን አስደምጠናችኋል። ወደ ሳምንታዊ የዝግጅቶቻችን ምዕራፍ ነው የምንሸጋገረው። ከዛ በፊት ግን አንድ የስፖርት መረጃ ላካፍላችሁ። ዛሬ በፖርቹጋልዋ የሊዝበን ከተማ የማራቶን የሩጫ ውድድሮች ተከናውነዋል። በሴቶችም በወንዶችም ምድብ ማለት ነው። በሴቶቹ ምድብ የተደረገውን ውድድር ኢትዮጵያውያን በከፍተኛ ብልጫ ከአንድ እስከ አምስት ያለውን ደረጃ በመቆጣጠር አሸናፊ የሆኑበትን ውጤት ነው ያስመዘገቡት። በዚህ ውጤት መሰረት አትሌት መስከረም ማሞናት እንግዲህ የዛሬውን የሊዝበን ማራቶን በሴቶች ማለት ነው አሸናፊ የሆነችው። የገባችበት ሰዓት ደግሞ 2 ሰዓት ከ28 ደቂቃ ከ04 ነው ያጠናቀቀችው። እሷን ተከትለው አትሌት ጠጅቱ ስዩምና አትሌት በሻንኬ ሙሼ ናቸው ሁለተኛና ሶስተኛ ሆነው የገቡት ማለት ነው። ከዛ በተረፈ እንግዲህ አትሌት አበበች አፈወርቅ እና ሌሎችም አትሌቶች ከዛ በኋላ ያለውን ተከታታይ ውጤት አስመዝግበዋል። ስንታየው ጥላውን አራተኛ ወጣለች ማለት ነው። በወንዶች ምድብ ኢትዮጵያውያኑ ድላልቅናቸውም አራተኛ ነው የወጣው። ደሳለኝ ይልሄ እንዳለማው የተባለ ኢትዮጵያዊ አትሌት አራተኛ ሆኖ ነው ያጠናቀቀው። የዩጋንዳው አትሌት ነው ማርቲን ናይቤይ ሙሳው ነው አሸናፊ ሆነው። ጊልበርት ኪፕክሩይ ከኬንያ ሁለተኛ ሲሆን ስቲቨን ቺቦን እንዲሁ ከኬንያ ሶስተኛ ሆኖ አጠናቋል ማለት ነው። እንግዲህ ለኢትዮጵያውያን ሴት አትሌቶች አሸናፊ ለሆኑት ማለት ነው እንኳን ደስ አላችሁ ማለት እንወዳለን። በተከታይነት እንግዲህ ወደ ሳምንታዊ ዝግጅቶቻችን ምዕራፍ ነው የማሸጋግራችሁ። ቀዳሚው የአድማጮች ማህደር ዝግጅታችን ነው። በተለያዩ የመልእክት መቀበያ አድራሻዎቻችን የደረሱን መልእክቶቻችሁ ተሰባስበውበታል። አዘጋጇ ልደት አበበናት መልካም ቆይታ እንዲሆንላችሁ እመኛለሁ። ከኛ ጋር ቆዩ።
1: የአድማጮች ማህደር
2: ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች እንደምትሰነበታችሁ። በኢትዮጵያ ዳግም ያገረሸው የሰሜኑ ጦርነት በተካሄደበት ሶስተኛ ሳምንትም ከእናንተ አድማጮቻችን የተለያዩ ተያዥ አስተያየቶች ደርሰውናል። በቀጥታ ወደ አስተያየቶቻችሁ እናመራለን። አብዱላዚዝ አሊ ሐሰን ኢትዮጵያ ከነበረው አስከፊ የኑሮ ውድነት፣ የጸጥታና ሰላም ችግር በተጨማሪ በዚህ የተጀመረው ጦርነት ህዝብ ወደ ከፋ መከራና ሰቆቃ ይገባል፣ ተጠያቂው ብልሹ የብልጽግና አስተዳደር ይሆናል የሚል አስተያየት አላቸው። ቀጣዩ አስተያየት የደረሰን ደግሞ ኩማ ሞሲሳ ከተባሉ የዝግጅታችን ተከታታይ ነው። እንደ አንድ ኢትዮጵያዊና በህወሓት አገዛዝ ስር እንደኖረ ሰው አሁን እየተካሄደ ስላለው የኢትዮጵያና የትግራይ ጦርነት ያለኝን አመለካከት ከዚህ በታች አስፍሬያለሁ ሲሉ ጀምሯል። ህወሓት በኢትዮጵያ ያለውን ወቅታዊ ሁኔታ መረዳት ይኖርበታል የሚሉት ጸሐፊው ህወሓት ከአራት ዓመታት በፊት እንደነበረው ጠንካራ አይደለምም ይላሉ። ለዚህም 5 ነጥቦችን በመክንያትነት ያስቀምጣሉ። አንደኛ ይላሉ፣ በትግራይ ከባድ የፖለቲካና የወታደራዊ ክፍፍሎች አሉ። አንዳንድ የፖለቲካ ሊቃንና ወታደራዊ አመራሮች ከህወሓት በመገንጠል በአሁኑ ወቅት ከፌዴራል መንግስት ኃይሎች ጋር በመሰለፍ ወይም አብረው በመዋጋት ላይ ይገኛሉ። ሁለተኛ፣ ኢትዮጵያ ከደርግ ዘመን ወዲህ ከፍተኛ ለውጥ አሳይታለች። የወታደራዊ ቴክኖሎጂ አቅም በከፍተኛ ሁኔታ አድጓል። የፌዴራል መንግስቱ በአሁኑ ወቅት የተሻሉ የመገናኛና ሌሎች ቴክኖሎጂዎች አሉት። እነዚህ አቅሞቹ መንግስት አስቸጋሪ ወደሆኑ ተራራማ አካባቢዎች ለመድረስ እንቅስቃሴዎችን ለመከታተል እንዲሁም ለመቆጣጠር የሚያስችል ምቹ ሁኔታ ሊፈጥሩለት ይችላሉ ይላሉ። ኩማ ሞሲሳ በሶስተኛ ነጥብ ያስቀመጡት ደግሞ እንዲህ ይላል፣ የፌዴራል መንግስቱ ካለፈው ጦርነት ትምህርት ወስዷል። መንግስት ከባለፈው ጦርነት ከፍተኛ ወታደራዊ ልምድ ያካበተ ሲሆን ለመዘጋጀትም በቂ ጊዜ አግኝቷል። ስለሆነም መንግስት አሉታዊ ተጽዕኖ ያሳደሩበትን ድክመቶችና ስህተቶች ለማረም ጥረት ሊያደርግ ይችላል ይላሉ። አራተኛ፣ ጽምዶ ተብሎ የሚጠራው ጥምረት ለረጅም ጊዜ የመቆየት እድሉ አነስተኛ ነው። በዚህ ጥምረት ውስጥ የተካተቱት ቡድኖች በፖለቲካዊ አቋም አንድ አይደሉም። የተለያዩ የፖለቲካ አመለካከቶች፣ ጥቅሞችና የረጅም ጊዜ ግቦች አሏቸው። ለጋራ ጠላታቸው ካላቸው የጋራ ተቃውሞ ውጪ እነሱን በቋሚነት የሚያስተሳስራቸው ነገር ያለ አይመስለኝም። ያ የጋራ ስጋታቸው ከተቀየረ በአመለካከታቸው ያለው ልዩነት ይበልጥ ጎልቶ ሊወጣና ጥምረቱ እድገቱን ጠብቆ እንዳይቀጥል ሊያደርገው ይችላል። ከዚህም በተጨማሪ ጥምረቱ በኢትዮጵያ ፖለቲካዊ ጠላቶች የሚደገፍ ነው የሚሉት ኩማ ሞሲሳ አምስተኛ ብለው ያስቀመጡት ነጥብ ደግሞ የህዋት የፖለቲካ ታሪክ ከፍተኛ ተግዳሮቶችን ፈጥሯል የሚል ነው። ተቺዎች እንደሚከራከሩበት ህዋት የትግራይ ክልልን ጨምሮ በብዙዎች ዘንድ ሲጠበቅ የነበረውን የዲሞክራሲ የተጠያቂነትና የልማት ደረጃ ማረጋገጥ አልቻለም። ስለሆነም ህዋት ከዚህ ቀደም በነበረው አቋም ወደ ስልጣን የመመለስ ሐሳብ ላይ ከፍተኛ ተቃውሞ አለ። በእነዚህ ምክንያቶች ህዋት አሁን ያለውን የፌደራል መንግስት የመገልበጥ እድሉ እጅግ ከእውነታ የራቀ ነው ይላል የኩማ ሞሲሳ የግል አስተያየት። ቀጣዩ አስተያየት ደግሞ የጅንካው ደንበኛችን አለማየው መላከ በዚህ ሳምንት የላኩት ነው። አስተያየታቸውን እንደተለመደው ስንን ቋጥረው ልከውልናል።
3: ለዲደብሊዩ ሬዲዮ ኩራን ኩራት በየማረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? ለዛሬ ያልኩትን የስንን ቋጥሮ ላደረስ ቀርብ ያለው ወደ እናንተ ጆሮ የቁርጥ ቀኑ ልጅ መከላከያችን የሀገር መከታ ወገን የሚታደግ ኢትዮጵያ አለኝታ እሱ የሞተ በህይወት ያኖረ እሱ የወደቀ እኛን ያደመቀ እሱ የተራበ እኛን ያጠገበ ለሰው ልጆች ክብር ራሱን የሰዋ ከጌታ በስተቀር የለም ነበር ጨዋ ህይወቱን የሰዋ እንደ ክርስቶስ ለነፍሱ ያልሳሳ እንደ ቴዎድሮስ የቁርጥ ቀኑ ልጅ ውለታ ከፋዩ ለሌሎች የኖረ ያደርገዋል ልዩ በቀበሮ ጉድጓድ ድንጋይ ተንተርሶ ሲርበው ሲጠማው አፈር ጤዛ ልሶ ሀገሩን ያዳነ ከጠላት ወረራ የተጣለበትን ህዝባዊ አደራ በሐቅ የተወጣ መንፈሰ ጠንካራ የቁርጥ ቀኑ ልጅ ውለታ ከፋዩ ለሌሎች መኖሩ ያደርገዋል ልዩ ቤት ንብረትን ሳይል ሲቆስል ሲደማ ኢትዮጵያን ያቆየ ዋልታ ሀገር ካስማ እውነት ለዚህ ጀግና ለዋለው ውለታ ምላሽ ይሆናል ወይ ወሬና ዋልታ መቼም በጥባጭ ካለ ማን ይጠጣ ጥሩ በሬ ወለደ ባይ አሰት የሚያወሩ ከኩይ ተግባራችሁ ባስቸኳይ ታቀቡ ይህን የህግ ጥሰት ዝም ብሎ አያይም ህዝቡ ተወበሉ ያንን ሰው ንገሩት ከሰማ አይማረን ላንምረው ምለናል በማማ አክቲቪስት ብዬ ወይ ፖለቲከኛ ጥቅም ያሳበደው የስልጣን ጥመኛ በህዝብ አትነግዱ የእኛን ጉዳይ ለኛ ምን አለ ብተውን ባስገቡብን ጣልቃ ወሬና አልዋልታ ስም ማጠልሸት ይብቃ በሰላም እንኑር ለቀቅ አድርጉን እንጂ ታሪክ ማጠልሸቱ ለማንም አይበጅ በህይወት ላኖረ ሰላም ላሰፈነ ወሬትን ማጠልሸት ወረታው ከሆነ በመከላከያችን ባይናችን የመጣ ቅርብ ነው ያዩታል አይቀጡ ሲቀጣ ብረትም ይቀልጣል በህዝባዊ ቁጣ ጉሮሮ ለማራስ ብርቁንበት ውሃ ወፍ በማይደርስበት ጭው ባለ በረሃ ትቁም በወገቡ ትከሻው ላይ አንግቶ ሀገሩን ላቆየ አይሞቱ ሞት ሙቶ ዓለም ላደነቀው ለዚህ ባለዝና ቢያንስ እንጂ አይበዛ ሙዳሴ ምስጋና በቃሉ የጸና ቃል ኪዳን አክባሪ ሀገሩን ጠባቂ ከጠላት ወራሪ የወሬ አርበኞች ጥላሸት ሊቀቡ ማን ይሰማቸዋል ይወደዋል ህዝቡ ካልሲውን ሳይቀይር ጫማውን ሳይፈታ ዝናር በወገቡ ጧትም ሆነ ማታ ለወገኑ ክብር ለሀገር ልልና ህይወቱን የሰጠ ባላማው የጸና ምን ይሆን ወረታው ለዚህ ኩሩ ጀግና አዳፍኔ ታንክ ሞርታር መትረየስ ያጓራ ዘሎ የሚገባ ሰርግ እንደተጠራ ለወገኑ ማር ነው ለጠላቱ ኮሶ ፈንጂ ተረማምዶ የሚደርስ ገስግሶ መከላከያችን ብሎም ሰራዊቱ ለሀገሩ ክብር ታልፋለች ይወጡ የጀግናው ሎ ጥላሸት ሲቀቡ ዝም ብሎ አያይም ይፋረዳል ህዝቡ አክቲቪስት ተብየው ድንቀን ፖለቲካ በህግ አምላክ ተባልክ ተባክ አታቡካ እኛ ላይ አይታችሁ ስልጣን ላይ ልትወጡ ወሬ ምታናፍሱ የምትበጠብጡ ይበቃል ከእንግዲህ የተንኮል ጥንስሱ አይናችን ከአይናችን ብለን እጃችሁን አንሱ በረባ ባረባ ቢቀርብን ጥሉ ውሻ በቀደደው ጅብ ይገባል አሉ እኛ ስንኗቀር እኛ ስንባላ የሸመቀ ጠላት ይገባል ከኋላ ጽንፈኞች ታቀቡ አጀንዳው ይዘጋ ለሐሳብ ለልና ይሰጥ ትልቅ ዋጋ በሀገር አና ኮርት ምን መሪ ቢያጠፋ በካድ እንቀጣለን እኛን ቆርጥም ተስፋ ያወጣው መሰላል ያወርዳል መልሶ አፈር ነው ስሪቱ እዚያው ተመልሶ በሰፈር በመንደር በጎጥ ክፍፍሉ ይበል ነው መር በቃ አይበጅም ለሁሉ ማጸነ ለምለምናት ኢትዮጵያ የኛናት ሀገር ለማስቀጠል እንቁም በጽናት ታላቅ ክብር ሞገስ ለመከላከያ ታፍራና ተከብራ ትኖር ኢትዮጵያ አመሰግናለሁ ደህና ቆዩኝ አልኩኝ በሰላም ክረሙ ተሰናበትኳችሁ አሌክስ ጤና አዳሙ አለማየሁ መላከ ጅንካ ጤና አዳም ሰፈር
2: ወደ ቀጣዩ ስቴት ስናልፍ ኢብራሂም አብዲ ናቸው ይጻፉት ፍትህ ለመተከል ዞን ቡለን ወረዳ አማራ ማህበረሰብ ይላል ረሳቸው ኮረዳው ያማራ ህዝብ እየተፈናቀለ ወደ አጎራባች ያማራ ክልል እየተሰደደ ነው እባካችሁ መልእክቱን ለሚመለከተው ሁሉ አድርሱ ድምጽ እንሆናቸው ብለዋል ግዳዩ ባዮጋዝ በሚል ርዕስ አስቴታቸውን ይላኩልን የዝግጅታችን ተከታታይ ስማቸውን አልገለጹም የዚህ ጽሑፍ መነሻ መስከረም 12 ቀን 2019 ዓ.ም ተመረተ ህይወታቸው ያለፈው ሁለት የ15 ዓመት ታዳጊ ወንዶች ልጆች የሞት ምክንያት ነው ሲሉ ወደ ዝርዝሩ ያልፋሉ የጅማ ዩኒቨርሲቲ ቴክኖ ካምፓስ ወይም ኪቶ ፋርዲሳ ካምፓስ በይዞታው ለባዮጋዝ ማምረቻ በማሰብ ከረጅም ጊዜ በፊት ያዘጋጀው አንድ የእግር ኳስ ሜዳን የሚያስነቅ ጥልቅ ጉድጓድ ለታሰበበት ዓላማ ሳይውል ውሃ በመሙላቱ በተደጋጋሚ እንስሳትና አውሬዎች ይሞታሉ። አስክሬናቸው ከላይ ተንሳፎ ይታያል። እንዲሁም የተለያዩ ሰዎች በየጊዜው ድንገት ገብተውበት ይሞታሉ። የዚህ ዋንኛው ምክንያት ደግሞ ይላሉ ጻፊው ስፍራው ጥበቃ ወይም ከልካይ አጥር ስለሌለው ነው። ከላይ ሲታይ አልጊ ሳር የበቀለበት ማንኛውም አካል ድንገት ሊገባበት የሚችል እጅግ ለአደጋ ተጋላጭ ቦታ ነው። በተጠቀሰበት ስፍራ አንደኛው ጓደኛው ድንገት ሲገባ ያየው ሌላኛው ጓደኛው በደመነፍስ ለማዳን ያደረገው ሙከራ ሳይሳካ የሁለት አዳጊ ጓደኛሞች ህይወት በሚያሳዝን መልኩ አልፏል። ስለሆነም ቸልተኝነት በህግ ሊያስጠይቃችሁ እንደሚችልና ለተጠየቁ እንደሆነ አውቃችሁ ይህንን ገዳይ ፕሮጀክት ሌላ ሞት ሳይሰማ በአስቸኳይ መፍትሄ እንድታበጁለት እንጠይቃለን። DW ሁልጊዜም ድምጽ ስለምትሆኑን እናመሰግናለን ይላሉ አስተያየት ሰጪ። እሳቸው የገለጹትን የሁለት ልጆች ሞት ዶች ብለ ከገለልተኛ ወገን አላረጋግጠም ለተጨማሪ መረጃ ዩኒቨርሲቲውን ለመጠየቅ ያደረገው ሙከራ አልተሳካም። ሊሉች ባካቹ ድምጽውን ሲሉ ይጻፉልን ደሞ ተማሪዎች ናቸው። እኛ ከትግራይ የመጣን የዩኒቨርሲቲ ተማሪዎች ነን። ምንም እንኳን በተለያዩ ዩኒቨርሲቲዎች የተመደብን ቢሆንም እስካሁን ወደ ትምህርት ገበታችን መቀላቀል አልቻልንም ሲሉ ሰሞኑን ጽፈውልን ነበር። ወደ ሊሉች ዩኒቨርሲቲዎች እንደምንዛወር ተነግሮን የነበረንን ንብረት ሁሉ ሸጠን ወደዚህ ብንመጣም አሁን ግን መንገድ ላይ ተጥለን እንገኛለን። በአቅራቢያችን የሚገኙ ቤተሰቦችም ሆነ ገንዘብ የለንም። ቢያንስ ተቀብለው ህይወታችንን እንቀጥል እንዲያደርጉን ዩኒቨርሲቲዎቹን እንማጸናለን። የምንበላው ወይም የምናርፍበት ቦታ የለንም የሚል መልእክት ልከውልናል። ተማሪዎቹ በትክክል በምን ሁኔታ ላይ እንደሚገኙና የት እንዳሉ ለመጠየቅ በአስቀመጡት ስልክ ቁጥር ደውለን ነበር። ስልኩ ግን አልተነሳልንም። ቀጣዩ መልእክት የሐረሩ ደንበኛችን የመቶ አለቃው ቤታሪኩ ነው። እየተስተዋለ ይላል ርዕሳቸው። የዘመናት ታሪካችን እንደሚያስረዳን አግራችንን እያደማና ያቆሰላት ያለው ከውጭ ወራሪዎችና ዓለም አቀፍ ተጽዕኖ ባሻገር በአገር ውስጥ የሚከሰቱ ጦርነቶችና አለመረጋጋቶች ናቸው። ያለመግባባቶች ምንጮቹ ብዙዎች ናቸው። በኒድሜ ክልል ያለ እያንዳንዱ ኢትዮጵያዊ በግልጽ እንደሚያውቀውና እንደሚረዳው ከ1950ዎቹ ጀምሮ ቁርስ፣ ምሳ፣ እራታችን ጦርነት፣ ራብና ስደት እንደሆነ ቀጥሏል። መቼ ይቆማል አይታወቅም። ከኤርትራ ፌደሬሽን መፍረስ በኋላ በሰሜኑ የሀገራችን ክልል የተከሰተው ጦርነትና አለመረጋጋት ቀስ በቀስ አድማሱን ያሰፋ ከግዛቲቱ ተሻግሮ ሌሎች አጉራባች ግዛቶችን ጭምር የጦር አውድማ አደረጋቸው። በተለይ ከ1960ዎቹ መጨረሻና ከ1970ዎቹ መባቻ ጀምሮ ጦርነቱ እየከፋና አድማሱን ያሰፋ መላገሪቱን አጥለቀለቃት አኬልዳማ አደረጋት። ለምሳሌ ነጭ ሽብርና ቀይ ሽብር መቶ አለቃው ቢቀጥላሉ። ጦርነት ለሀገርና ለወገን አይበጅም በቃ ይቁም ብሎ የሚያስብ ፖለቲከኛ በመጥፋቱ ሙሉ ጊዜያችንን ለጦርነት አዋል ነው። ልማት ተዘርግቶ የሀገሪቱን መጣኔ ሀብት ለስልጣን ማሞቂያ ለመገዳደል አዋል ነው። እኔ እዚህ ብሔር ነኝ አንተ እዚያ ብሔር የሚሉ ብሔር አምላኪ ፖለቲከኞች በመፈጠራቸው ከገባንበት ሁለንተናዊ አዘግት ውስጥ መውጣት አልቻልንም። ከ65 ዓመት በላይ በጦርነት ሲዳክር የኖረ አገር ቢፈለግ በተራ ቁጥር 1 ኢትዮጵያ ልትሆን ትችላለች። እነዚህ ጦርነት ጠማቂዎችና ጦርነት ሰባኪዎች መሰረት የሌላቸው ግልብልብ ብሎ የሚጠፋ የገለባ እሳቶች ናቸው። ፈሜላቸው ወዲያውኑ ብልጭ ብለው ድርግም የሚሉ ናቸው። ይሁንና የረጩት መርዝ ዘመን ተሻጋሪ ሆኖ ቀጥሏል የሚሉት መቶ አለቃው ቤ በአጠቃላይ አንድን የሆነ ነገር አብቦና ለምለሞ ከመያዩ የሚያስደስታቸው ጠውልጎና ከስሞ ማየት ነው። ነገረ ስራቸው የቀናተኛ ጎረቤት አይነት ነው የሚሉት መቶ አለቃው ቢ በአጠቃላይ ግልጽ ሆነ የተጫነነና የተሸከመው ነገር እንዳለ በግልጽ ያሳያል ይላሉ። ያንን ከንቱ ተረተረት ወሬ ያራግፎ መጣል እንዴት አቃተን የሚለው ግን የሁልጊዜም የራሴ የግሌ ራስ ምታት እንደሆነ ቀጥሏል። የተሳሳተ ነገር በሰው ልጅ አምሮ ውስጥ አንዴ ከተሰነቀረ ንቅሎ ለማውጣት አስቸጋሪ ነው የሚሆነው ይመስለኛል። ከስልጣኔው ጎራ ይራቅ ነው ከዘር ማንዘር ሲወርድ ሲዋረድ በመጣ ጉል ትረክት እንደሆነ እንረዳለን ሲሉ መቷለቃውቢ ምሳሌ የሚሉትንም በዝርዝር ጽፈዋል። በመጨረሻም አንዱን የበታች ሌላውን የበላይ የሚያደርገው የተሳሳተ እሳቤ እስካልተወገደ ድረስ አገርስ እንዴት ይለማል? ጦርነትስ እንዴት ይቆማል? ሰላምስ እንዴት ይመጣል? እድገትስ እንዴት ይታሰባል? ቸሪክ ጠመን ብሏል መቷለቃው በታሪኩ። እኛም በዚህ መልካምኞት በሳምንት ቀጠሮን ሰነባበት አድማጮች አስተያየታችሁን እንዳደመጣችኋቸው በድምጽ ቀርጻችሁ ወይም በጽሑፍ ልትልኩልን ትችላላችሁ። አራሻችን ዶቸቨለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው። ይሄ የፖስታ ቤት አራሻችን ነው። በኢሜይል ጽፉልን ከፈልጋችሁ ደግሞ amharic@dw.com ብላችሁ ጻፉልን። የድምጽ መልእክት መቀበያ ስልክ ቁጥራችን 004922842916499 ነው። የድምጽ መልእክታችሁንም በፌስቡክ ሜሴንጀር ወይም ቴሌግራም ላይ @dwamharicbot ብላችሁ ልትልኩልን ትችላላችሁ። መልካም ሳምንት። ልደት አበበ ነኝ። ጤና ይስጥልኝ።
0: ለደታ በበን ለዝግጅቱ አመሰግናለሁ። እንዲሁም ደግሞ በዝግጅቱ ላይ ለተሳተፋችሁ በሙሉ ምስጋናችን ትልቅ ነው። በነገራችን ላይ አድማጮቻችን በእያላችሁበት አካባቢ ካያችሁት ከታዘባችሁት ወይም ደግሞ ይህ ቢሆን ብላችሁ እንደ ጥቆማም ለትልቁ የምትፈልጉት መልእክት ካለ ለአድማጮች ማደር ዝግጅታችን አሁን ለደት በተቀሰቻችሁ አድራሻዎቻችን ለትልኩልን ትችላላችሁ። እንደ የአመጣጣችሁ እናስተናግዳለን ማለት ነው። ይህ ግብዣችን ነው። ቀጣዩ ሳምንታዊ መሰናዷችን የትኩረት በአፍሪካ ዝግጅታችን ነው። የዛሬው የትኩረት በአፍሪካ ዝግጅት ግጭት ያልተለያት ደቡብ ሱዳን ዳግም በግጭት በመጣኔ ሀብት ቀውስና በተፈጥሮ አደጋ መካከል የምታደርገውን ምርጫ የሚዳስስበትን ዝግጅት ጨምሮ ለለቱ ያሰናዳውን መሰናዶ ነው የሚያስደምጠው። አዘጋጁ ነጋሽ መሐመድ ነው። በድጋሚ መልካም ቆይታ።
1: ትኩረት በአፍሪካ።
4: ኢትዮጵያም ግንቦት ላይ መርጣለች። አሁን ግን ሙሉ ጦርነት ላይ ናት። ጦርነትን ከነልቅት ኪሳራው ካራቀችው ሩቅ አመታት የሆናት ኬንያ በምርጫ ብትወዛገብ ብትጨቃጨቅ ብትጋጭም ሰላማዊ ዲሞክራሲያዊ ፋይዳውን እስካሁን ሙጥኝ እንዳለች ነው። ለነሐሴም ሌላ የምርጫ ቀጠሮ ይዛለች። አልፎ አልፎ ግጭት ቁርቁስ ባታጣም የምስራቅ አፍሪካ የሰላም ደሴት ብትባል በርግጥ አይበዛባትም። ኬንያ ጠንካራ ማዕከላዊ መንግስት የሌላት ሶማሊያ የዛሬ 25 ዓመት ግድም ለራሷ ለሶማሊያ ብቻ የተሰራው ተዘዋዋሪ ምርጫን አምና ታደርጋለች ተብሎ ነበር። እስካሁን አልተደረገም። ሱዳን መቶ ሺዎችን ባረገፈ ጦርነት ለአራተኛ ዓመት ተዳክራለች። ምርጫ አይታሰብም። ኤርትራ እንደ ነጻ ሀገር ከታወቀች ወዲህ ጥንትም አልነው ድሮ ወይም ዘንድሮ ስለ ጦርነት ውጊያ እንጂ ምርጫን የሚያውቅ ስለ ምርጫ የሚያወራባትም የለም። ከነበረም በ2021 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው ተለቃቅሞ ታስሯል። ዘንድሮ መስከረም 25 ዓመቱ። ከኢትዮጵያ የተገነጠለችው ኤርትራ በነጻ ሀገርነት ታሪኳ ለሶስተኛ ጊዜ ሰሞኑን ኢትዮጵያ ግዛት ውስጥ ከኢትዮጵያ ጋር ውጊያ ገጥማለች መባሉ ከአፍሪቃ አልፎ ዓለምን ሲያነጋግር ከሱዳን የተገነጠለችው ደቡብ ሱዳን በግጭት ውዝግብ ምጣኔ ሀብታዊ ቀውስ መሃል ምርጫ ማድረግ አለማድረጓ አዲስ ርዕስ ሆኗል። የምስራቅ አፍሪካ ሀገራት አስተዳደር ፖለቲካዊ ወታደራዊ ምስቅልቅል ለቅርቡም ለሩቁም ታዛቢ አሳዛኝ አስደናቂ አሳሳቢም ነው። የደቡብ ሱዳን ደግሞ የከፋ አይነት ነው። ነጻ ወጣች ስትባል ፖለቲከኞቹም ህዝቡን ያጫረሱታል። ተሰራች ስትባል ትፈርሳለች። ዘርዘር አድርገን እናውሳው። በ2011 ከሱዳን ተገንጥላ ነጻነት አወጀች። የነጻነት ፌስታም ደስታው በቅጡ ሳይሰክን በሁለተኛ ዓመቱ በ2013 ዋናና ምክትል ገዢዎቿ ተጣሉና ከርስ በርስ ጦርነት መሰጓት። በጦርነቱና ጦርነቱ ባስከተለው በሽታ ረሃብና ስደት በአምስት ዓመት ጊዜ ውስጥ ወደ 400 ሺህ ድሃ ህዝብ ረገፈ። የዓለም የድሆች ድሃይቱ አዲስ ሀገር ጥሪትም ወደመ። የጦርነቱ ለኳሽ አቀጣጣይ ዘዋሪዎች ፕሬዚደንት ሳልቫኪርና ምክትል ፕሬዚደንት ሪያክ ማቸር በ2018 ታረቁ ተባለና የነበሩበትን ስልጣን እንደገና ያዙ። ላለቁ ለቆሰሉ ለተፈናቀሉት የተከፈለ ካሳ የለም። የተደነገገ ፍትህ የተጠየቀ ወንጀለኛም የለም። ለነገሩ ገዳይ አጋዳዎች ዳግም ሀገር እየመሩ ማን ሊጠይቃቸው? የሰላም ስምምነት በተባለው ሁለቱ መሪዎች በታረቁበት ውል መሰረት ምርጫ መደረግ ነበረበት፣ አልተደረገም። እንዲያውም ሁለቱ መሪዎች እንደገና ተጣሉና ሳልቫኪር ማቻርን በቁም አሰሩ። ሳልቫኪር የማቻር ወገን የተባሉ ሌሎች ባለስልጣናትንም እየሻሩ አንድም አሰሩ፣ ሁለትም ከርሰ ከተማ ጁባ ባረሩ። የተሰደዱም አሉ። የአሳሪ ታሳሪ ወገኖች በየአካባቢው ሲዋጉ ዘንድሮ ታህሳስ ምርጫ ይደረጋል ተባለ። ባለፈው መስከረም አጋማሽ ኃይለኛው ጀኔራል ሳልቫኪር በ2018 ስምምነት መሰረት የተቋቋመውን የሽግግር የአንድነት መንግስትን በተኑት። ግጭቱም እስሩ መንግስት መበተኑ የጁባው ጋዜጠኛ እንደሚለው ሰው ስለ ጸጥታ ደህንነቱ እንዲሰጋ እንጂ ስለ ምርጫ እንዲያስብ አላደረገው።
5: For example, on the 21st, before the dissolution,
6: ለምሳሌ መንግስት ከመበተኑ አንድ ቀን ቀደም ብሎ መስከረም 21 ከፍተኛ የጸጥታ ኃይላት ንቅናቄ ነበር። ይህ እንቅስቃሴ በደቡብ ሱዳናውያን በተለይም በከተማዋ ህዝብ ዘንድ ጭንቀት አሳድሯል፣ ውጥረት አስከትሏል። እና ፖለቲከኞች ስለ ምርጫ ያወራሉ። በስብሰባዎች፣ በጋዜጣዊ መግለጫዎች፣ በማህበራዊ መገናኛ ዘዴዎች ስለ ምርጫ ይወራል። ከህዝቡ መካከል ግን ስለ ምርጫ የሚያወራ አታገኝም።
5: elections
4: ነዋሪዎች እንደሚሉት በየአካባቢው የሚደረገው ግጭት አሁንም እንደቀጠለ ነው። ግጭት የማይደረግበት አካባቢ ህዝብም ከስጋትና ጭንቀት አልተላቀቀም። የምግብ ዋጋ አለቀጥ ነውሯል። የመንግስት ሰራተኞች ደሞዝ ከተቋረጠባቸው ቆይቷል። ምርጫ እንዴት ይታሰባል? ይጠይቃሉ አንዳንዶች። የፕሬዝደንት ሳልቫኪር ባለስልጣናትና ደጋፊዎች ግን ምርጫ መደረጉ አይቀርም ባዎች ናቸው። በምርጫ ደንቡ መሰረት ተወዳዳሪ ፓርቲዎች እስከ ጥቅምት 22 ድረስ የመወዳደሪያ ሰነድ ወይም ማኒፌስቶአቸውን ለአስመራጭ ኮሚሽኑ ማቅረብ አለባቸው። 39 የፖለቲካ ፓርቲዎች የፖለቲካ ፓርቲዎች ምክክር ያሉትን የሁለት ሳምንት ጉባኤ ባለፈው ሮብ አጠናቀዋል። የሪያክ ማቻር ፓርቲና አንዳንድ የሲቪክ ማህበራት ግን በምክክሩ አልተካፈሉም፣ አልተጋበዙምና። የሳልቫኪር ባለስልጣናት ምርጫው እንደማይቀር ቢናገሩም የምርጫው ዝግጅት ብዙ እንደሚቀረው አይከዱም። የካቢኔ ሚኒስትር ማርቲን ኤሊያ ሎሙሮ እንደሚሉት በተለይ ጸጥታ አስከባሪዎች በተገቢው ጊዜ በየአካባቢው አልሰፈሩም።
6: አሳማኝ ምርጫ ለማድረግ አስተማማኝ የጸጥታ ጥበቃ ያስፈልጋል። የምርጫ ዘመቻዎች፣ ድምጽ መስጫ ጣቢያዎች፣ የድምጽ ቆጠራና ውጤቶችን ማሰባሰብ ሁሉም የጸጥታ ጥበቃ ያስፈልጋቸዋል። በየአካባቢው ጸጥታ አስከባሪዎች ሙሉ በሙሉ አልሰፈሩም።
4: ለምርጫው የሚያስፈልገው ገንዘብም እስካሁን ከለጋሾች አልተሰጠም። መራጮችን ለማስተማር፣ የምርጫ ቁሳቁሶችን ለማደራጀት፣ ፓርቲዎችን ለመደጎም ገንዘቡ ካልተገኘም እንቅፋት መሆኑን ሚኒስትሩ አስታውቀዋል። ጸጥታ አስከባሪዎች በየሚሰፍሩበት ቦታ ሰፍረው ገንዘብና የሰው ኃይል ተሟልቶ ምርጫ ቢደረግ እንኳን በምርጫው የቀድሞው ምክትል ፕሬዚደንት የሪያክ ማቸር ፓርቲ SPLMIO መካፈሉ አጠራጣሪ ነው። የፓርቲው በምርጫው አለመሳተፍ እስካሁንም ግጭት ያልተለያትን አዲስ አፍሪካዊት ሀገር በምርጫ መሃል ወይም ከምርጫ በኋላ ዳግም ከለየለት ጦርነት ይደፍቃታል የሚለው ስጋት እንደተነከረ ነው። የጁባው ጋዜጠኛ እንደሚለው ገና ካሁኑ ህዝቡ ስለ ምርጫ ብዙ ባያወራም ስለ ሪያክ ማቻር ግን በያጋጣሚው ያነሳል። ማቻርና ደጋፊዎቻቸውም በመጪው ታህሳስ ሊደረግ የታሰበውን ምርጫ የሳልቫኪርን ስልጣን ለማጠናከር ያለመ በማለት እያጣጣሉት ነው።
5: ሪያክ
6: ማቻር ከዚች ሀገር ፖለቲካ መገለላቸው ልዩ ትኩረት እንደተሰጠው ነው። እሳቸውና ደጋፊዎቻቸው እንደሚሉት ኤስፒኤልኤም አሁን ምርጫ ማድረግ የፈለገው ዶክተር ሪያክ ማቻር በሌሉበት በብቸኝነት የያዘውን ስልጣን ለማጠናከር ነው። ይህ የማቻርን ደጋፊዎች አሳስባል። እንደሚታወቀው በመንግስት ኃይላትና በዶክተር ሪያክ ማቻር ታማኞች መካከል የሚደረገው ግጭትም እንደቀጠለ ነው።
5: ዶክተር ሪያክ ማቻር
4: ደቡብ ሱዳን እንደታሰበው በመጪው ታህሳስ ምርጫ ካደረገች በነጻነት ታሪኳ የመጀመሪያዋ ነው የሚሆነው። የምርጫ ጉዳይ አዋቂዎች እንደሚሉት ግን እስካሁን የተወዳዳሪ ፓርቲዎች ዝርዝር አይታወቅም። የድምጽ ሰጪዎች ምዝገባ አልተደረገም። ከዚህ ቀደም በተደረገው ጦርነት ከቤት ንብረቱ ከተፈናቀለው ህዝብ አብዛኛው ወደ የቀየው አልተመለሰም። ግጭቱም አላባራም። በ2018 በተደረገው ስምምነት መሰረት የተለያዩ ተፋላሚ ኃይላት ታጣቂዎችን የሀገሪቱ ብሔራዊ መከላከያ ኃይል አባል የማድረጉ ሂደትም ተቋርጧል። ከመስከረም አጋማሽ ጀምሮ የሚጥለው ዝናብም ብዙ አካባቢዎችን ማጥለቅለቅ ይዟል። ታህሳስ እየቀረበ ሲመጣ ደግሞ ዝናቡና ጎርፉ መበርታቱ አይቀርም ነው የሚባለው። የደቡብ ሱዳን የሰብአዊና የአደጋ ጊዜ ዝግጁነት ሚኒስትር አልቢኖ አኮል አታክ ግን ግጭትና ጎርፍ ያፈናቀለና ሊያፈናቀል የሚችለው ህዝብ ጉዳይ አያሳስባቸውም፣ ምርጫው እንጂ። የምርጫው ባቡር ከጣቢያው ተነስቷል ላሉ ሚኒስትሩ በቀደም የኋላ ማርሽ የለውም።
7: The train of election have left station.
6: የመጫው ባቡር ጣቢያውን ለቆ ሄዷል። የኋላ ማርሽ የለውም። ሐዲዱ ለባቡሩ ፍጥነት እንዲመች ለማድረግ እየሞከረን ነው። ያለ እንቅፋት ታህሳስ 22 ቀን 2026 እንዲደርስ።
7: Without obstacle on the way.
4: ነጋሽ መሐመድ ነኝ። ቸር ያሰማን።
0: ነጋሽ መሐመድ ለዝግጅቱ አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ ቅዳሜ የቀጥታ ስርጭታችንን ነው። ስርጭታችንን ወደ ማገባደዱ እየተቃረብን ነው። ቀደም የዓለም ዜና ያስደመጠን ዮሐንስ ገብረ እግዚአብሔር ተመልሶ እንደሚመጣ ቃል ገብተንላችሁ ነበር። ምናልባት አዳዲስ ጉዳዮች ካሉ ብለን እንግዲህ ዮሐንስ እንደሚታወቀው የሰሜን ኢትዮጵያው ጦርነት በተለይ በኢትዮጵያ መከላከያ ሰራዊትና በአጋሩ በትግራይ የሰላም ኃይል እንዲሁም በህወሓትና በኋላም ደግሞ የኢትዮጵያን ድንበር ጥሶ ገብቷል በተባለው ኤርትራ ወታደሮች መካከል ውጊያዎች ሲካሄዱ ቆይተዋል። ዛሬ ያለው ተጨባጭ ሁኔታ ምንድነው? በተለይ ዜና ካቀረብክ በኋላ ንቁ ውጊያ ያለባቸው አካባቢዎች አሉ ወይ? ምክንያቱም ጦርነቱ ወደ ሰሜን ኢትዮጵያ ጫፍ ወደ ኢትዮጵያና ኤርትራ ድንበር አካባቢዎች እየተጠጋ ነው ያለውና ምን ያገኘው አዲስ ነገር አለ?
8: እንግዲህ ቀደም ብለንም አድማጮችም ስዕልን ለማስያዝ ያህል እንዳስላሴ ሽረ፣ አዲግራት፣ ሐውዜን፣ ነበለት የተባሉ የተለያዩ በምዕራብና በምስራቅ ትግራይ የሚገኙ ቦታዎች በመከላከያ ሰራዊትና በትግራይ ሰላም ኃይል በቁጥጥር ስር ውለዋል። አሁን አክቲቭ በጣም ጠንካራ ውጊያ ወይም ያለባቸው ተብሎ ንቁ የሚባለው በዝግጅት ደረጃ ነው። አሁን እዚህ ስቱዲዮ እስከገባ ድረስ ውጊያ የለም። በተለይ ወቅሮ ማራይ የሚባል አካባቢ ከአክሱም አቅጣጫ 2 ኪሎ ሜትር ርቀት ላይ በሚገኝ የቻይና ካምፕ በሚባል አካባቢ የቲፒኤልኤፍ ኃይሎች የህወሓት ኃይሎች የምሽግ በመቆፈር የተለያዩ የከባድ መሳሪያዎች አድርገው የመከላከል ውጊያ ለማድረግ እዛ ነው። ምክንያቱም እስካሁን ባለው መረጃ አክሱምና አድዋ በቁጥጥር ስር አሉም። ይሄ ማለት በአድዋ በኩል በራማ አድርገህ ወደ ኤርትራ ለማግባት አሁን ከኤርትራ ጋር ካለው ጽምዶ አቋያ አንድ መውጫ ተብሎ የሚታሰበው ምስ ነው። በውቅሮ ማራይ በኩል ደግሞ በጭላ በኩል ወደ ኤርትራ የሚያስኬዱ ቁልፍ ቦታዎች ናቸው እነዚህ። አሁን እነዚህ በኢትዮጵያ መከላከያ ሰራዊት እሱም ሰራዊቱ እያስጠጋ ነው ከአጋሩ የትግራይ የሰላም ኃይል ጋር በመሆን እና በ የህወሓት ሰራዊት በአሁኑ ሰዓት በቻይና ካምፕ በሚባል አካባቢ የከባድ መሳሪያዎችን ጠምዶ እየተንቀሳቀሰ እንደሆነ ማለት እየተጠባበቀ እንደሆነ ነው። ውጊያው እስካሁን እዛ አካባቢ የለም። ይሁንና በጣም ከፍተኛ የሆነ የድሮን ቅኝት እንደዋለ የሚያሰባሰብኳቸው መረጃዎች ያመለክታሉ። በተለይ በአድዋና አካባቢው በአክሱም አካባቢ ጦሩ አለበት የተባለበት አካባቢ ከፍተኛ የድሮን ቅኝቶች ዳሰሳ እንደነበረ እነዚህ መረጃዎች ናቸው አዲስ በዜና ካቀረብናቸው ውጪ ያሉ።
0: ምናልባት እንግዲህ የአካባቢዎቹ ነዋሪዎች ነው ስታነጋግረው አልኩ ቀኑ ሙሉ ስትመላለስ ነበር ያየው ነበርና እንደምንረዳው ትናንትና የኢትዮጵያ የውጭ ጉዳይ ሚኒስቴር በኤርትራ ላይ ራስን የመከላከል እርምጃ መውሰድ መጀመሯን ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አስታውቃለች። የኤርትራ የውጭ ጉዳይ ሚኒስቴር ደግሞ በአጸፋው ኢትዮጵያ እንደሚከሰሰበትን ደብዳቤ አስገብቷልና እንደው ጦርነቱ ቀጣይነት ምናልባት በኢትዮጵያና በኤርትራ መካከል አይቀሬ ነው ማለት እንችላለን? ምን የተረዳው ነገር አለ?
8: አዎ እንግዲህ አይቀሬ ይመስላል። ምክንያቱም ኢትዮጵያም እንግዲህ በግላጭ እንደተወረረች ድንበሯን ጠቅሳ እርምጃ እንደምትወስድ ወይም እየወሰደች እንዳለች የገለጸችበት ሁኔታ አለ። በአንጻር እንደገለጽከው ደግሞ ኤርትራ ቀድም ማምሻውን ልንገባ ስንል ነው ዜናውን ያገኘ ነው። የኤርትራ የውጭ ጉዳይ ሚኒስቴር ደግሞ ጣልቃ እንዲገባ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ጣልቃ እንዲገባ ጠይቋል። ስለዚህ ይሄ ፍጥጫ ዞሮ ዞሮ ወደ ጦርነት መሄዱ የሚቀር አይመስልም። የፖለቲካ ተንታኞች የሚሉትን ምህኛው ነው እና በህዝቡ አካባቢ ደግሞ የተለያዩ የፖለቲካ ተንታኞችና የተለያዩ ነዋሪዎችን አግኝቼ ነበር። አሁንም በቃ የጦርነቱ መራዘም ወደ ከባድ ሌላ እንደገና መወሳሰቡ ራሱ ከጀርባ ደግሞ አሉ፣ ከኤርትራ ጀርባ ያለው አሉ፣ በኢትዮጵያ በኩልም ከኢትዮጵያ ጀርባ ያለው አሉ እና ቀጠናዊ የሆነ መልክ እንዳይዝና ይሄ ቀጠናዊ መልክ ከያዘ ደግሞ ጦርነቱ ማብቂያው የት ነው የሚለው ከፍተኛ ጭንቀት እንዳለ ነው ለመረዳት የቻልኩት። ታምራት
0: አመሰግናለሁ። ዮሐንስ አድማጮች የማጠቃለያ ዜና አሰማችኋለሁ። ኢትዮጵያ በኤርትራ ላይ ራስን የመከላከል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አስታወቀች። ኢትዮጵያ ትናንት አርብ ለጸጥታ ጥበቃ ምክር ቤት ባስገባችው ደብዳቤ ኤርትራ ወታደሮቿን ድንበር አቋርጣ በማስገባትና የሰሜን ኢትዮጵያ አካባቢዎችን በመያዝ ከሳለች። የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ ኢትዮጵያ በኤርትራ ላይ ጦርነት ለመክፈት ታስባለች ሲል ከሷል። የኤርትራ ወታደሮች በምዕራብና ምስራቃዊ የትግራይ ዞኖች እየተንቀሳቀሱ እንደሆነ አንድ የአይን እማኝ ለዶይቼ ቬለ አረጋግጠዋል። የአይን እማኙ የኤርትራ ጦር በተቆጣጠሩባቸው አካባቢ የሚኖረው ህዝብ የኢትዮጵያ መከላከያ ሰራዊት ወዳለባቸው አካባቢዎች እየተፈናቀለ ነው ብለዋል። የኢትዮጵያ መከላከያ ሰራዊትና የትግራይ ሰላም ኃይል የአዲግራትና እንደ ስላሴ ሽረ መቆጣጠራቸው ተሰምቷል። የአካባቢው ነዋሪዎችን ጠቅሶ ሮይተርስ የዜና ወኪል እንዳለው ሁለቱም ከተሞች በትናንትናው ዕለት በኃይሎቹ ቁጥጥር ስር ገብተዋል። በአስመራ የሚገኘው የአሜሪካ ኤምባሲ በአገሪቱ የሚገኙ ዜጎቹ አስፈላጊ ጥንቃቄ ማድረግ እንዳለባቸው አሳስቧል። በሱዳን የኢትዮጵያ ድንበር አቅራቢያ በተፈጸመ የድሮን ጥቃት ቢያንስ 40 ሰላማዊ ሰዎች መገደላቸውን የሕክምና ምንጮች ገልጸዋል። አድማጮች ማጠቃለያ ዜና በዚሁ ተጠናቋል። ለዕለቱ ያልነውም ስርጭታችን ወደ መገባደዱ እየተቃረበ ነው። የስንብት ሙዚቃ ብቻ ነው የሚቀረን። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይቻለሁ። ለአብሮነታችሁ ምስጋናችን ትልቅ ነው። የነገ ሰው ይበለን።